በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል ሆይ ተራሮችን በነፋሳት ውጨት፣ ውቅያኖሶችንም በቃል እስትንፋስ ታሳድዳቸዋለህ። ሰረገላዎች ሁሉ የእሳት ነበልባል ናቸው።

በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል ሆይ ተራሮችን በነፋሳት ውጨት፣ ውቅያኖሶችንም በቃልህ ትንፋስ ታሳድዳቸዋለህ። ሰረገላዎችህ ሁሉ የእሳት ነበልባል ናቸው።